0: ирэн касаад яарч сандралгаагаар намслэн хэлсин энтим хачин сонин ёбдулчи учрин мана думдчот эдлкэ самар самхудурта хари тана амиркачу урудху самар самхудурта гэжэ
1: 중랑샤 에가운 난지 트르자 이는 위스클랜드 사한 호튼
2: 윈룽핑 이슨 하스타단 우슨 놈바흐 미르지릭 네긴트 볼로스룽코 이즘시지 튠치든 자링자 미르닉 다른 크흐 미르닉 근들은 가틀지 치트코 볼그슨 바이나
3: 비치근 나스나라 함타른 어드르 수타 금신 윤그릭 송샤